እንግላ ማሻአላው ክሩቱ ፈረስክረም ደኒ ወቸረይ ከማ እንዲያ ክረንታ በደማው ለሎማ ሙዱ ዶኒ ክላላን ዘንደኛ ደሽማ አፍቻ ይርታ ፍለንግዝና ስሮ ብላ የሮይላን ናሻንጉራ ስሮ ብላ ያውዝናላን ደጂ ስሮ ካዋ አዴላን አምሶይ ተርዘን ኮሳዶኒ ኮሌራይ ድማሰንድ ደጂ ክላይደዳን አዳረቶ ዶኒ ፓብሊክ ሄልት ዶክተር ጎኒ ማም እንጂም ዲያወሬ ድሮይስ አንዲሮ ተነስማሮ ኮሳ ፍለንግዝና ማት አይተወዱንሶ ኮሌራ ድማላ ኮሳ ገዴ ጂ አንዴሮ አበይና ስድና ክላሽ ኮሳ ጉልትና ማአድ ተወዱ ማሮ ፍለንግዝናይ ፊታ የርታደማ ጂሚ ሶዳ ሳምዝ አማዶ ኩላሽን ዛዴ አወዶኔ ሰንዲሮ ፍሌዝና አድላን ተወሳና ኮሳ ኮሌራ ይዲ ደጅኩሩ በዳራም ዶኔ ፍረስክረም ዴደናን አዋዶኔ ገዴ ኮሳ ፊታ የርታ ሱሪን ማይ ሶሶምትና ፍረስክረም ዳጎይ ኮይን ሱሮ ፈረስክረም ዴድ ለፉቱ እንድረጉል ግን አይ ዴ ቲሎ ቲሎ ሮ አሱየን አሺ ኳሳዶኒ ፊታየርታማ አደ አይ ሻሱዲን አይ ለስድ ካም ሚክላንዛ ፈጀን አይሶ አላማ አንዞ አኩሩ ጎምነቲ ደ አቢሲዲን ክላሺ ኳሳሽማ አደ ክልትየለን ጂሚሶዱ ዋኛ ካማየር አይ ለ አንዴ ናሽንዴላንዲን ዳጂ

0: ገላ ማሻአላ ከረቱ ፍረስክረም ዶኒ ኩቱም ኩሌ እንዳረሰን ክላሚታ ፍስኩስኩን ዋ ሞዱ ፈንዴና ክላ ሺ ፈሰል ዶኒ ኮጆ ኮጆ ሄዶይ ከማ ከንታው ከንታው እንቴን ማደ ምራዶ ዶኒ ማጂን ማ አደ ቶን ዲምባ ተነሱ አሎክቱ ዶኒ ኳሳ ዶኒ ፊታ ይርታ እሶ በርኖላንድ ፍላንግዝ ናይ ሀወራ ትወንድናላን ባንዲ አላይ ኡመር ንጎማሪ ደረረም ቆልተይ ሸውሪ አንጎሱ ውድና ሸውሪ አደ ሽማ እንዳ ዱባገሪ ኩሬ ከለክትቱዱ ዳጂ ባንዲ ሙሐመድ ኩሎማይጋ ክላሺ ሞዱ አዲላን ሸውሪ ሀዘ ተወዱሮ አወድ ሎክቱ ባራን ዝጎምና በነ ሸውሪ ባናማረዙሉም ክርመያ ስሞናላን በጀትና ዶ ወተ ካው ክንታው እንዲያ ካኮዚ ቆለት ሆኑ አይል ደሊሎ ቆላዳ ዳጂ አደሽማ ኩላሽዶ ሎክቱ አላን ፈይዳ ቲ ፎረስክራም አድላን ሺ ካዛዳ ላሎኔ ቺዳራም ቦሴ ፓይ አቡከር ሱሌማን ኖ ኮፐሬኪን ለመራዳ ሃየን ኩሩ አዴ ሲዲያ ኩሩ ክላዴናን ከተብገዲ ጎቲን አይለትድ ዱባገሪ አደ ከለክቱ ቱዲን ማንቲም በእንጉምዜ ሻ ኮሌጅ ኦፍ ሄልት ቴክኖሎጂ ለነተናማ ክሬቦር ነው ያለ ማልማ አውዲ ታደኒ ዱባይ ከሬ ያደ ሳው ሶላን አለምጅን ዱንዳው ማንሚያ ኩድሩ አቦርኖላን ፈንዲሚን አይ ደሊሎሮ ለማርሽ ማደርላን ፈይዳት ዱባይ ከሬ ያደ ቻይ ባሮ ከለክቱ ቱዲምባ ክላዲየላን ባራ ጀሚ ቺንዛያ ሞይን ስብሐንአላህ ሰላም አለይኩም
1: ወአለይኩም ሰላም ወራህመቱላህ
0: ዱም ማናጅን ታንቦ
1: ማልሞዱ ብርድል ማናጅን
0: ማልሞዱ ናም ማልሞዱ ናም
1: አሃ ወንድ ያለ ታዶ ኳተራጂ ኳተራካ ነው ታተካ ነው ያሙሉ ራይ ያ ይሶ ዞሮ ካኔሊን ጉን አራም ብሬ ማዴ ቸሪያጂ ያይኮ ካማራ ቸሪካ ነው ማና ነው ጉዳ
0: አይደል ይሮን ጋር ይርጉለም
1: እንዴ ትምማር ማን ቢያ ሰው ከካኑ ይብሉ አሁን ደግሞ ዲቴክ ይማፈል ማራጅ ታኑ ይብሉ ኩዋ ደስ ይያ ማራጅ ዲ አጉ ፍራማሩ ታች ዲያ ሙኳምፒ ላይ ሙኳን ላይ ሙሩ ለቢ
0: ማና ዲፋኒ ዶ አይደል ይሮን ጋር ይርጉለም ወኮደ
1: እንዴ አደም ይማኑ ነው አትርማ ታኑ ይማራ ማይ ኩዋሩ ማ
0: ከማሞ ዱ እንዴ ዴ ክላላን ማናኝ ሚላ ካውሪ ምገኝ
1: አዋራ ሰበ ደኒ ሞኮም ዳጋዋ ታሆማ ዳዋ
0: ሆም ደ አንዲ ማያ ጉሊያን ሆም ቺዳይ ዲ ቺዳራም ደሽ ማና ግናጅ ቦቱም ከመሆነ ሙስከፋ እንዲ ማተን አንዲ አቦኔ አሰላሙ አለይኩም
1: ወአለይኩም ሰላም እንደዋት ክላማ
0: ማለት ያን ዱባ ላጅ እንደና አንዲ አቦ
1: ባጉዱሱ ፍይማሪ ቦ ፎሌ ከረፍታ ኔምባ ከረፋ ራዲዮ ክርንቱየ
0: ባጉዱሱ ሸፈረስ ከረም ዲ አቦ ቱሮ ሞዱፍ ፋንማ
1: ሞዱፍ አንገና ናሻከማ አዮ ነው አብላ ፍሩማ ሶሪ
0: ዱባገሪ
1: ኩሬ ፋቶ ፋቶ ዘዛ ሶሪ አዮ ሚሌዋ ፋንደይ ሶ አዮ ኢትሱ
0: አዮ ሽማ ዳ ከለክቱ ቱዱዎ ነው ባንዲ አላዩ ማርንጎ ማርከርሽን ኳልታይ
1: አዮ ሞንጂ ነው ወሎ ነው አከ ቢንዲ ማንገላው ኩሪቻር ማባሩ ወሎ ነው ያኛ አንዲ ከላን ከላን ዘምዱ አዮ ሽማ ዳ ከላን ና ካራና ደ ላማይ ና ካራ ዲየ
0: አዴ ጂሬ ዶም ቢያ ሚሳሎ ካምሶ ዱንገይ ጅንጃምባሮ ኮሊሚያ አወካሩ ሰዲምባ አ
1: ወንዲ ነው ወሎ ነው ከተብዳ እንደ አጎዛ ፉቱ ኩሬጂ ዳይገማጀ ዳቡልቡል ሳውላ ሰመቲያን ጉሮ ጉሮ ረድሪዛ ናቻ ካምላ ኮተይካጀ ዞናቻ ቴሌማላ አውላ ወርጂ ሳውላ ሶ ፉቱ ፎሰላሮ ፉቱ ምራረዘና ለታን ዘፍቱ ሳውላ ሶ ሰማሶት ዲና ዳይንገላ ከማሮ አርማዲያ አይለንድ ይሮን ዶ ሶኮልዝና ዲያ ቢያቺ ኳልታ ያይከል ሲኮደኒየን ያይከል ነምዛ ወሮንዚ ካጂን ዩኒዮኞዚ ካምደላማ ቡርቡሬ ባክቲን አዴ ይከረይ ከማዶ
0: አዴ
1: አማሙ ወንጂ ነው ወለና ሰጂያ ጎዘያ ሰንዲዲ
0: ሎክቱ ኩሬ አው አዴ ድትድንድላን ጋና ሎክቱ አዴ ትዲ ኩሬ ትድንድላን ጋና ከነሰረ
1: አ ኩሬ ቱርና ድንድጋና ገለው ያገፍቱና ያ
0: ዮ
1: ይሬ ዲንዲያ
0: ጁሬ
1: ሎክቱ ዲያ ይግለ ከልከላን ፈይዳ ቸሮ ወለና ፈይዳ ጂ ይሬ አውላ ክሪ ክሪ ዛኝሮ ለዳር ጋና ላቆ ዛን ዘሪያ አይዚ አይከለም ፈሙ ኮኒ ሶሪ ዳም ባሮ ወለና ዳይ እንግላ ጂ
0: እንግላ
1: አማዲ ጌሮ ወለና
0: አሬ ከማንጋው አዱ በዲት ነ ያላን
1: አርቻማን ነጋ ወደ ብሪትላን ዳ አወዲ ክላድ ዲሬ ምን ጀማም ነንካር ዲን ኩቲኛ ጎዛና ዲክላድ ፊተ ዲላ ዲን አርማ ከልከምዞ
0: ዲሬ
1: አማ ወላ ትይዛ ጋ ምን ይሮን ሌዳር ቆዳን ዘሪያ ቢያዳይ ይተይላ ተላሁና ፕሮፎም ያ ያ ሰማዘ ብራ አለ ማለት ይደዋጅ
0: ዲሬ
1: adana kadro da inda kalasu tutu mu wani wala na furu sarti da kalkalo ta
0: ngila nyura askrin
1: da wani a wala da miske to wani
0: ngila nyura askrin ngila nyura askrin na
1: salamu alaikum ala dubu
0: hera amin ya rabbi botu doni ba ande ba gutu sai alan ta fagara kuru kasar faraskrab da kolin loktu da anjero porchezina da jala baras kuro suru faraskrab da doni kutum kulelan awa kada to ndina awa doni yak gaya da shi mamurar doni daji dubagari da kalangam kudai ngawa dilan kuru bana aba abarme bla humana pamailan kala kazido di sendia kollum lum len manan buyin zakun duba dalil donin zurofoye ngawa doni butruma am karalan no tumzana ilan daji ngawa len ba modu boni kurari humana beni sheke kala doctor bai litari beni sheke nda so soro daji amuraduro Abkien Abubakar Suleiman Bose fa ita mangana ne kawri partner da ti Dr. Ajimi Humana Kaye Chairman shi ya ita mangana Herman Zuso ya shiro gulsaino da ji amura Humana Bamai Kazidu ne Jimi Abareme ne ne kirnuwa ta mangana Lokwallan da ji ala lardin da ronne lebacho nalan kasar Farskram dira koluyen su su done amdoni Dr. Alan konza fanuwa Roman nan diro Farskram da ita ya katku ko bunu tijani kondwa nan dia fajiranyen kapsina dia nilewan karno